0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት ምልክ ቋንቋ ትግሪና ሰላምታና ናቅርብ። ናይ ልማዕለት 14 ግንቦት 2026 ዓመተ ምሕረት መደብር ፈኖና ርእሰ ሊቃነ ጳጳሳት ልመበል 14 ልመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ዘመሓላለፎ መልእኽቲ ብምክንያት ዓረፍቲ ካርዲናል ትሽሪግ ርእሰ ሊቃነ ጳጳሳት ልመበል 14 ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ብዛዕባ መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ላዕላይ ቤት ፅሕፈት ሓድሽ መደባት ፈኖ መራኸቢ ብዙሓን ከም ዝወደበ ቅዱስ መንበር ንጉጅለ ልኡካነ መንግስቲ ናብ ሃገረ ቫቲካን ሽልማት ኒሻን ከም ዝሓበት ተፀውዩ ዝነበረ ናይ ጅረ ወካህን ሰበኻ ካፋቻን ናፃ ከም እተለቀ ናይ ሃይቲ ጉባኤ ጳጳሳት ኣቦ መንበር ናይ ሰበኻ ኣንስ ኣቬው ሚራጓነ ጳጳስ ፒየር ኣንድሬ ዱማስ ምስ ዜና ቫቲካን ዘካይዶ ቃለ ማሕትት ርእሰ ብሔር ሕቡራት መንግስታት ኣሜሪካ ትራምፕ ኢራን ንውጥን ሰላም ኣሜሪካ ዝሃበቶ ምላሽ ዘይቅቡል እንክብል ዝሃቦም መግለፂ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈኖና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናበ ናይ ሎሞ መደብ ፈኖና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ንመበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ናብቲ መንበረ ጥበብ ኣብ ዘመሓላለፎ መልእኽቲ ሓቂና መንነታ ኣብ ስብእና ኢየሱስ ክርስቶስ ከም እትረክብ ኣዘኻኺሮም ሓቂ ኣብ ፍቕሪ ድማ ከም መዐቀን ስነትምህርትን ጓሳውን መመያ ኮይኑ ከም ዘገልግል ደጊሞም ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ኣብቲ ብናይ ፍልጠት ምብትታንን ተዛማድነትን ፍልጠት ንመጋበርያነት ብምውራድ ኣብ ዝለለ እዋናዊ ባህላዊ ኩነታት እቲ ሓቂ ብፍቕሪ ዘርእስተዓዲ መልእኽቲ መዐቀን ስነትምህርትን ጉስነታዊ መመያን ከምኡውን ከም ጠለብ ዘለዎ መደብ ንመጻኢ ኣብኡ ብርሃን ዓለም ክትኮኑ ይጽውዕ ቅዱስ ኣቦና ነዚ ዝበሉ ብምክንያት መበል 60 ዓመት ዝኽሪ ካቶሊካዊ መንበረ ጥበብ ቦሊቪያ ሳን ፓብሎ ኣብ ዘመሓላለፎ መልእኽቲ ኮይኑ እቲ ዝኽሪን ቤተ ክርስትያንን ሕብረተሰብን ናይ ኣገልግሎት ፍረ ዘሎ መስመር ከነለሊ የኽእለና ቢሎም ሓደ መንበረ ጥበብ ዓሚቕ መንነቱ ማእከል ሞያዊ ስልጠና ጥራይ ወይ ንጥቕሚ ዝሕግዝ ፍልጠት ንምፍራይ ጥራይ ዘይኮነስ ልዕሊ ኩሉ ድማ ብፅኑዕን ንቐፌታውን ኣገባብ ኣብ ምክልኻልን ምዕባልን ሰብኣዊ ክብርን ባህላዊ ቅርስታትን ኣበርክቶ ዝገብር ማሕበረሰብ ስነ ፍልጠት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 መናብርተ ጥበብ ዝህልዎ ውህድ ቅርፂ ሰብኣውነት ንምድንፋዕ ምዃኑ ኣስተብሂሎም ምኽንያቱ ሓቂና ትምህርቲ ንሰብኣውነት ሰብ ኣብ ምድላይ ናይ መፈፀምታን መወዳእታ እውን ንፅቡቅ ናይቶም ከም ሰብ ኣባል ዝኾኑሉ ሕብረተሰባትን ንምፍጣር ዝዓለመ እዩ። ኣብ ውሽጢ እዚ ኣድማስ እዚ ምሁራውን ግብረ ገባውን ኣቕምታት ሓላፍነታዊ ናፅነትን ተወፋይነትን ሓባራዊ ረብሓን ብስኒት ይለምዕ ብፅኑዕ ብግልፂ ክዘራረቡን ብቕንዕና ክዋስኡን ዘሎ ተኸኣልነት ክሓስቡ ዝኽእሉ ሰባት ይፈጥር። ሓቂ ብፍቕሪ ምርዳእ ትርጉም ዘለዎ ምዃኑ ብምምልካት እዚ ኣገላልፃ እዚ ብዓይነ እምነት ዝተገብረ ርቱዕ ፅማሬ ተልእኾ ናይቲ መንበረ ጥበብ ምዃኑ ከም ዘብርሁ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ንባሕሊ ክርስትና ሓቂ ኣእሙራዊ ኣተሓሳስባ ወይ ረቂቕ ኣተሓሳስባ ጥራይ ኣይኮነን እንክብሉ ብምዝኽኻር ኣብ ክንድኡስ ሓቂ መንነቱ ኣብቲ ንርእሱ ሓቂ ምዃኑ ዝገልፅን ንሰብ ምሉእ ብምሉእ ዝገልፅን ዝለዓለ ፀዋዕታዊ ዘርእዮን ኢየሱስ ክርስቶስ እዩ። ካብዚ ኣረኣእያ እዚ ብኣእሙራዊ ፅንዓትን ስነ ፍልጠታዊ ቅንዕናን እትደሊ ሓቂ ኣብ ፍቕርን ናይ መወዳእታ ቀንያ እያ እትረክብ። ከምዚ ዝኾነሉ ምኽንያት ንሓደ ክርስትያን ሓቂ ምዝራብ ነቲ ሰብ ዝሓንፅን ዝፍውስን ናብ ፍጻሜ ዝመርሕን ናይ ፍቕሪ ተግባር ስለ ዝኾነ እዩ እንክብሉ ኣስተብሂሎም ሓቂ ውልቃውን ርክባውን ኣድማስ ከም ዘለዎ ኣፍልጦ መሃብ ክሳዕ ክንደይ ኣገዳሲ ምዃኑ ኣጉሊሖም ከምዚ ዝኣመሰለ ኣፍልጦ ንፍልጠት ማዕብለልን መነፀልን መጋበርያውነትን ጥራይ ንኸይከውን ይዕቅቦ። ኣብ ክንድኡስ ንፍትሕን ክብርን ንነፍስ ወከፍ ሰብ ብፍላይ ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ሰባት ናብ ምግልጋል ከም ዝመርሖ ኣትሪሮም ከም ዘዘኻኸሩ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሓቂ ብፍቕሪ ፍልጠትን ህወትን ኣእምሮን ስነ ምግባርን እምነትን ምኽንያትን ስነ ትምህርታዊ ብልፅነትን ዜግነታዊ ሓላፍነትን ንምውኽኻድ ዝፅዕር ፀዋዕታ ናይ ስነ ትምህርታዊ ማሕበረሰብ ይገልጽ። ምርምር ምምሓር ሞያዊ ህንፀትን ከም ኣገልግሎት እምበር ፍጻሜኡ ርእሰ ተወካስነት ኣይኮነን ፍልጠት ኩሉ ግዜ ኣብ ኣገልግሎት እቲ ሰብ ዝርከበሉ ዝያዳ ሰብኣዊ ፍትሓውን ስግረ ባሕርያውን ክፉት ሕብረተሰብን ምህናት ዝዓቀነ ምዃኑ ኣስሚሮም ሓቂ ብፍቕሪ ንሞያኦም ክመርሕ ብምትብባዕ ከምኡ እውን ህንፀታውን ሓበራዊ ንጥፈታትን መንበረ ጥበብ ነማላድነት ቅድስቲ ድንግል ማርያም መንበረ ጥበብ ኣምዓውቂቦም መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ሰሉስ ኣብ መበል 79

0: ናልቲ ሸሪግ ትማሊ ሰሉስ ዕለት 12 ግንቦት ኣብ መበል 79 ዓመቶም ዓሪፎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ስድራ ቤት ካርዲናል ትሸሪግን ናብ ሰባኻ ስዮንን ብቴሌግራም ኣብ ዝለኣኽዎ መልእኽቲ ነቶም ኣብ ዝተፈላለየ ሃገራት ከም ተወካሊ ርእሰ ሊቃነ ጳጳሳት ኮይኖም ዘገልገሉን ድሒሩ ድማ ኣብ ሓያሉ ላዕለዋት ኣብያተ ጽሕፈት ቅድስቲ መንበር ከም ኣባል ኮይኖም ንዘገልገሉ ብፁእ ካርዲናል ትሸሪግ ነቲ ብተኣማንነት ንዘገልገልዎን ንቤተ ክርስትያን ዝገበርዎ ኣበርክቶን ብምስጋና ዘኪሮም። ቅዱስ ኣቦና ቀጺሎም ብፁእ ካርዲናል ትሸሪግ ኣብ ኩሉ ኣገልግሎቶም ብልክሲ ከም ዝዓየዩን ንቤተ ክርስትያንን ንተካይ ቅዱስ ጴጥሮስን ንዝነበሮም ፍቕሪ ከም ዝመስከሩን ገሊጾም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንነፍሲ ኣገልጋሉ ወንጌል ናብቲ ዕራርቦ ጸሓይ ዘይፈልጥ ብርሃን ምእንቲ ክቕበላ ናብ እግዚኣብሔር ኣወፍዮም። ኣማልድነትኖና ቅድስት ድንግል ማርያም ብምምናይ ድማ ናብ ኩሎም እቶም በዛሃን ደበታዊ ዕረፍቲ ብፁእ ካርዲናል ትሸሪግ ንዝተጐድኡ ሃዋርያዊ ቡራኬኦም ብምሃብ መልእኽቶም ዛዚሞም። ብፁእ ካርዲናል ፖል ኤሚል ትሸሪግ ብዕለት 3 ለካቲት 1947 ኣብ ኡተረ ምስ ሃገረ ስዊዘርላንድ ተወሊዶም። ብ1974 ማዕረገ ክህነት ተቐቢሎም ጸኒሖም ድማ ካብ ጳጳሳዊ መንበረ ጥበብ ግሪጎርያና ብሕጊ ቆኖና ናይ ዶክተረይት ማዕርግ ረኸቡ። ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ካልኣይ ብ1978 ኣብ ዲፕሎማስያዊ ኣገልግሎት ቅድስቲ መንበር ከም ጸሓፊ ሃዋርያዊ ልኡኽ ቅድስቲ መንበር መዘዝዎም። ኣብ ኡጋንዳ፣ ደቡብ ኮርያ፣ ሞንጎልያ ከምኡውን ባንግላደሽ ድማ ኣገልጊሎም። ብ1996 ሊቀ ጳጳሳት ቮሊ ኮይኖም ተሾሙ። ኣብ ብሩንዲ ኸኣ ከም ሃዋርያዊ ልኡኽ ናይ ቅድስቲ መንበር ኮይኖም ተመደቡ። ኣብቲ እዋን ዋና ጸሓፊ ሃገረ ቫቲካን ብዝነበሩ ካርዲናል ኣንጀሎ ሶዳኖ ኣብ ዝተመርሐ መስዋዕተ ቅዳሴ ድማ ብዕለት 27 ሰነ ሲመተ ጵጵስና ተቐቢኦም። ድሕሪኡ ኣብ ትሪንዳድ፣ ቶባጎ፣ ዶሚኒካን ሪፓብሊክ፣ ጃማይካ፣ ግሬናዳ፣ ጉያና፣ ሰይንት ሉዊችያ፣ ሰይንት ቪንሰንት ግሬናዲነስ ከምኡ ውን ኣብ ዓመተ 2000 ኣብ ባሃማንስ ከም ሃዋርያዊ ልኡኽ ቅድስቲ መንበር ኮይኖም ኣገልጊሎም። ካብ 2001 ኣትሒዞም ድማ ኣብ ባርባዶስን ኣብ ኣንቲግዋን ባርቡዳን ኣብ ነቪሲንን ኣገልጊሎም። ብ2004 ኣብ ደቡብ ኮርያን ሞንጎልያን ብድሕሪኡ ድማ ኣብ ሃገራት እስካንዲኔቪያ ከምኡ ውን ኣብ ኣርጀንቲና ኣገልጊሎም። ኣብ መወዳእታ ድማ ክሳዕ 2024 ኣብ ኢጣልያን ሳን ማሪኖን ከም ሃዋርያዊ ልኡኽ ናይ ቅድስቲ መንበር ኮይኖም ኣገልጊሎም። ኣብዚ መዝነት እዚ ኸኣ ከም ናይ መጀመርያ ኢጣልያዊ ዘይኮኑ ወኪል ቅድስቲ መንበር ኮይኖም ኣገልጊሎም። ብዕለት 30 መስከረም 2023 ኣብ ዝነበረ ጉባኤ ካርዲናላት ድማ ብርእሰ ሊቃነ ጳጳሳት ፍራንቸስኮስ ካርዲናል ተሰይሞም።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ናይ ቅድስቲ መንበር ብዛዕባ ጉዳያት መራኸቢ ብዙሓን ዝሓልል ዓለዋይ ቤት ጽሕፈት ምስ ሰልፊ ስትሪት ዝተሰሚየ ዲጂታላዊ መድረኽ ብምትሕብባር ወግዓዊ ስእልታትን ትሕዝቶታት መራኸቢ ብዙሓንን ኣብ መላእ ሮማን ሚላኖ ናብ ዝርከብ ዓበይቲ ዲጂታላዊ መርበባት ፈነወ ክጅምር ተሰናድዩ ኣሎ። እቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር በቲ ብኢጣልያዊ ዲጂታል ፕላትፎርም ሰልፊ ስትሪት ተባሂሉ ዝፍለጥ መስመር ዝምራሕ ናይ ዲጂታላዊ ሓበሬታ መርበብ ኣቢሉ ምስ ቅድስቲ መንበር ዝተተሓሓዘ ወግዓዊ ትሕዝቶ ንምዝርጋሕ ሓድሽ ተበግሶታት ኣፋሊጡ። ካብ ዕለት 17 ግንቦት ጀሚሩ እዚ ውጥን እዚ ኣብ ከተማታት ሮማን ሚላኖ ናብ ዝርከብ ኣዝዩ ብዙሕ ተዓዘብቲ ዘለዎ ኣብ ህዝባዊ ቦታታት ዝርከብ ስክሪናት መዓልታዊ ስእልታትን ቪድዮታትን ፍሉይ ፈነወታትን ከቕርብ ወሲኑ ኣሎ። እዚ ተበግሶ እዚ ድምፅን ንጥፈታትን ቅድስቲ መንበር ብዘመናዊ ዓይነት ዲጂታላዊ መራኸቢታት ኣቢሉ ናብ ዝሰፍሐ ሰማዕቲ ንምብጻሕ ዝዓለመ መደብ እዩ። ኣብ ዝመጽእ ኣዋርሕ እዚ ውጥን በብቕሩብ ናብ ካልኦት ከተማታት ሃገረ ኢጣልያ ተወሳኺ ስክሪናት ከስፍሕ ትፅቢት ይግበረሉ ኣሎ። እዚ ድማ ንሓበሬታዊ ትሕዝቶ ቅድስቲ መንበር ካብቲ ልሙድ መስመራት መራኸቢ ብዙሓን ንላዕሊ ዝሰፍሐ ትፅቢት ይግበረሉ። እዚ ምትሕብባር እዚ ኣብቲ ኣብ 2025 ኣብ ዘመነ በዓለ ልደት እተለዓለ ስእልታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ በዓለ ልደት እተቓልሐ መልእኽትታትን ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝርከብ ገዘፍቲ ኤሌክትሮኒካዊ ስክሪናትን ምስ ተዘርግሐ ኣቐዲሙ ብግሉፅ መንገዲ ኣብ ዝረአ ናይ መራኸቢ ብዙሓን ወፈራ መሰረት ብምግባር እተወደበ እዩ። ንኽልተ ዓመታት ዝኣክል ኣገልግሎታት ድሕሪ ምክትታል ቅድስቲ መንበር ነቶም ከም ልኡካነ መንግስታት ኮይኖም ከገልግሉ ዝጸንሑ ጉጅላ ኣምባሳደራት

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 15 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ኣውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳን ንካቶሊካውያን ጳጳሳት ሃገረ ፓኪስታንን ብምኽንያት ናብ ቅዱስ መንበር ዝገብርዎ ዘለዉ ምብጻሕ ንልሂቅ ጳጳስ ሰበኻ ፊረንዘን ነበር ኣቦ መንበር ጳጳሳዊ ሽማግለ ስድራ ቤትን ዝኾኑ ንብፁእ ካርዲናል ማቴዮ ማርያ ዙፒን ንምኽትል ዋና ኣመሓዳሪ ናይ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ንኽብርቲ እናቴ ኒና በነዲክታ ክራፒችን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝደገሱን ድሕሪ ቐትሪ ድማ ንመስዋዕተ ቅዳሴ ስርዓተ ቕብሪ ብፁእ ካርዲናል ትሽሪክ ከም ዘዕረጉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 15 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሓሙስ ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ዘካፈልዎ መደረ ርእሰ ሊቃነ ጳጳሳት ንዓለም ለኻዊ ኢቁመናዊ ምንቅስቓስ መንግስትኻ ትምጻእ ዘመሓላለፍዎ ናይ ቪድዮ መልእኽቲ ቅዱስ ኣቦና ንተሳተፍቲ ዓውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳ ተቐቢሎም ዘስምዕዎ መደረ ኣብ ከተማ ሮማ ዝካየድ ዘሎ ስነ ጥበባዊ ምርኢት ኩናት ቃዛ ብዓይኒ ህፃናት ዝቐረበ መደብ ኣብ ዝምልከቱ ኣርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 ግንቦት 2026 ዓ.ም መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጥበብ ሳፒየንሳ ሮማ ፍሉይ ጉስነታዊ ምብጻሕ ብምክያድ ንመንሰያት ካብ ገለልተኝነት ወፂኦም ናይ ሓቀይና ሰላም ሰብ ኢደ ጥበብ ክኾኑ ተማሕፀንዎም ብዛዕባ እቲ እናዓበይ ዝኸይድ ዘሎ ወተሃደራዊ ውጻኢታት እውን ኣጠንቂቖም ከምኡ ውን ብዛዕባ ሓደጋታት ሰብ ዝሰርሖ ኣስተውዕሎት ኣብ ውግእ ኣተሓሳሲቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሓሙስ ዕለት 14 ግንቦት ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ኣብ ዝለገስዎ መደረ ናይ ሓቀይና ሰላም ሰብ ኢደ ጥበብ ኩኑ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ኣብ ምህናጽ ትሑታትን ጽኑዓትን ኩኑ ኣብ መንጎ ህዝብታትን ምድርን ስኒት ንምፍጣር እውን ዕየዩ ክብሉ ተላበውዎም። ቅዱስ ኣቦና ቅድሚ ሓሳባቶም ምክፋሎም ሓጺር ናይ ጸሎት ጊዜ ወሲዶም ቀጺሎም ድማ ንኣባላት ማሕበረሰብ እቲ መንበረ ጥበብ ሰላምታ ኣቕርቡሎም። ርእሰ ሊቃነ ጳጳሳት ልዮን ኣብ ዘካፈልዎ መደረ ምስ ማሕበረሰብ እዚ መንበረ ጥበብ ንኽራኸቡ ዝቐረበሎም ዕድመ ብዓብዪ ሓጐስ ከም እተቐበልዎ ብምግላጽ ነቲ መንበረ ጥበብ ኣብ ብዙሕ ዓውድታት ብሉፅ ማእከል ከም ዝኾነ ብምምጓስ ነቶም ትሑት ቁጠባዊ ሃብቲ ዘለዎምን ኣካለ ስንክልና ዘለዎምን ሰባት ንእሱራትን ከምኡ ውን ካብ ዞባታት ኩናት ዝሃደሙ ስደተይናታት ዕድል ትምህርቲ ክረኽቡ ዝገብሮ ዘሎ ቆራጽነት ኣፍልጦ ሃብሉ። ብፍላይ ድማ ቅዱስ ኣቦና ነቲ ኣብ መንጎ ናይ ሮማ ቤተ ክርስቲያንን መንበረ ጥበብ ሳፒየንሳን ካብ ቃዛ ንዝመጹ ናይ መንበረ ጥበብ ሰብኣዊ ኮሪደር ንምኽፋት ዝገበርዎ ስምምዕ ምስጋናዎም ገለጹ። ቅዱስነቶም ንልዕሊ ሓደ ዓመት ናይ ሮማ ጳጳስ ኮይኖም ድሕሪ ምግልጋሎም ብፍላይ ድማ ምስ ማሕበረሰብ መናብርተ ጥበባት ክራኸቡ ከም ዝደልዩን ብናይ ጓሳ ልቢ ድማ ፈለማ ንተምሃሮ ድሓር ከዓ ንመምሃራን ክዘራረብዎም ከም ዝደልዩ ገሊጾም። ርእሰ ሊቃነ ጳጳሳት ኣብቲ መንበረ ጥበብ ብዛዕባ ዝገበርዎ ምብጻሕን ከስተንትኑ ብመንገድታት እቲ ኮሌጅ በብመዓልቱ ብዙሓት መንእሰያት ከም ዝሳገሩን ንሓድሕዱ ዝጋጮ ስምዒታት ከም ዘለዎምን ገለጹ። ገለ ግዲ ዘይብሎምን ዘሕጉስን እዋናት ከም ዘሕልፉ እኳ እንተገለጹ በቲ ኣብ መላእ ዓለም ዝረአ ዘሎ ዓብዪ ዘይፍትሓዊ ተግባራት ከም ዝጭነቑ ግን ኣፍልጦ ሃብሉ። ኣብ መንጎዚ ሓቂ እዚ ቅዱስ ኣቦና ወሲኾም መጽናዕትን ዕርክነትን ምስ ክኢላታትን ሊቃውንትን ምርኻብ እቲ ኣብ መጽናዕቲ ንገብሮ ትብዓት ንተስፋ ሓዳስ ዓለም እዩ ዘረጋግጽ እውን በሉ። ርእሰ ሊቃነ ጳጳሳት ልዮን ነቶም ኣባኡ ተረኽቡ ተምሃሮ ብዛዕባ እቲ ምስ ቅዱስ ኣጐስጢኖስ መንፈሳዊ ኣቦኦም ዘለዎም መንፈሳዊ ምትእስሳር እውን ኣዘኻኽርዎም። ቅዱስ ኣጐስጢኖስ ከቢድ ጌጋታት ዝገበረ ግን ከዓ ንጽባቐን ጥበብን ዝነበሮ ፍቕሪ ፈጺሙ ዘየጥፍአ ብምዃኑ ንጥበብን ሓቅን ንምንዳይ ዕርፍቲ ዘይነበሮ መንእሰይ ምንባሩ ኣዘኻኽርዎም ርእሰ ሊቃነ ጳጳሳት ወሲኾም ቅድሚቲ ኣኼባ ካብ ተምሃሮ ብኣማይት ዝቝጸር ሕቶታት ብምቕባል ከም እትሓጐሱ እውን ኣመልከቱሎም ንዅላቶም ክምልሱሎም ከም ዘይክእሉ ብምግላጽ ድማ ነቶም ተምሃሮ ህላወ ናይቲ ኣብቲ መንበረ ጥበብ ዝርከብ ክፍሊ ሃዋርያዊ ጉስነት ነዚ ምኽንያት እዚ ከም ምዃኑ ኣዘኻኸርዎም እዚ ኸዓ እምነት ምስ ሕቶታትኩም ዝጋጠመሉ ቦታ ምዃኑ እውን ኣመልከቱሎም ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብዛዕባ እቲ ሎሚ ንብዙሓት መንእሰያት ዘጋጥሞም ዘሎ ናይ ህይወት ቃልሲ ክዛረቡን ከለዉ ብዙሓት መንእሰያት ይሳቀዩ ምህላዎም ክንሓብእ የብልናን በሉ ርእሰ ሊቃነ ጳጳሳት ቀጺሎም ነቲ ናይ መንእሰያት ትጽቢት ዘንጸባርቕ ከምኡ ውን ንኽንፍጽሞ ዝቐርበልና ጸቕጢ ብምጥቃስ ንሰባት ናብ ሚዛናዊ ቀመር ዘውርድ ውድድርን ነዚ ኩነታት ዘጋድድን ናብ ጭንቀት ዝድርብየናን እተዛብዐ ስርዓት ኣስፋሕፊሑ ዘሎ ሓሶት እዩ ክብሉ እውን ገለጹሎም ቅዱስ ኣቦና ወሲኾም ነቶም ተምሃሮ ሚዛናዊ ቀመር ከም ዘይኮኑን ፍሉይ ክብሪ ከም ዘለዎምን ኣረጋገጹሎም ርእሰ ሊቃነ ጳጳሳት ልዮን ንመንእሰያት ብቐጥታን ክዛረብዎም ዘመናዊ ሕማም ንስኻ መኒኻ ዝብል ሕቶ ከም ዝሓትት ብምግላጽ እዛ ሕቶ እዚኣ ስቒልና ንኣምላኽ ንሓቶ ምዃና ገሊጾም ገዛ ርእስና ምዃን ናይ ነፍሲ ወከፍ ሰብኣይን ናይ ነፍሲ ወከፍ ሰበይትን መለለዪ ዕማም እዩ በሉ ኣስዕብ ኣቢሎም ድማ ንሕና ባዕልና ጥራይ ክንምልሶ ንኽእል ሕቶ እኳ እንተኾነ ንበይንና ክንምልሶ ዘይንኽእል ሕቶ ኸኣ እዩ ብምባል ደቂ ሰብ ብርክባትና ከም እንቕረጽ ኣጉልሑ ርእሰ ሊቃነ ጳጳሳት ናብቶም ዓበይቲ ወለዶታት ምልስ ብምባል ድማ እቲ ኣብ መንእሰያት ዘሎ ሕማም እንታይ ዓይነት ዓለም ኢና እንገድፍ ዘሎና ክብሉ ሓተቱ ቅዱስ ኣቦና ኣብ መደርኦም እዚ ሎሚ ዘሎ ዓለም ብውግእን ብቓላት ውግእን ተበላሽ እዩ ዘሎ ብምባል ዝተሰምዖም ጓሂ ገሊጾም እዚ ድማ ንማሕበራዊ ርክባት ካብ ጂኦፖለቲካዊ ደረጃ ናብ ታሕቲ ዘውርድ ኣመክንያዊ ብከላ ክብሉ ገለጽዎ ርእሰ ሊቃነ ጳጳሳት ቀጺሎም ብፍላይ እቲ ኣብ መበል 20 ክፍለ ዘመን ዘጋጠመ ዘሕዝን ፍጻሜ ክርሳዕ የብሉን ክብሉ ኣጠንቂቖም ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዳግም ውግእ ኣይሃሉ ዝብል ጭርሖ ብምድግጋም ኣብ ኣልባብ መንእሰያት ዝነብር ፍትሒ ዘለዎ መንፈሳዊ ኪዳን ንኽንምስርት እዮም ዝደፋፍኡና ዝነበሩ በሉ ኣብዝ ሓለፈ ዓመት ኣብ መላእ ዓለም ብፍላይ ከ ኣብ ኤውሮጳ ዝካየድ ዘሎ ወተሃደራዊ ወጻኢታት ኣዝዩ ከም ዝወሰኸ ቅዱስ ኣቦና ገሊጾም ወተሃደራዊ ምክልኻልን ውጥረትን ዘይምርግጋእን ዝውስኽ ኣብ ትምህርትን ጥዕናን ዝግበር ወፍሪ ዘዳኽምን ኣብ ዲፕሎማሲ ዘለዎም ምትእምማን ዝቕንስን ከምኡውን ንሓባራዊ ረብሓ ዘይግደስን ነቶም ሃብታማት ጥራይ ዘበልጽግ ዳግመ ምዕጣቕ ኢልና ኢና እንጽውዖ ክብሉ እውን ኣጠንቀቑ ብተወሳኺ እውን ርእሰ ሊቃነ ጳጳሳት ልዮን ሕብረተሰብ ኣብ ወተሃደራውን ሲቪላውን ዓውድታት ብዛዕባ ምዕብልና ኣጠቓቕማ ሰብ ዝሰርሑ ኣስተውዕሎትን ንቑሓት ክንከውን ከም ዘለና ኣትሪሮም ተዛረቡ እዚ ብፍላይ ንምርጫታት ደቂ ሰብ ካብ ተሓታትነት ምእንቲ ኸየውፅኦም ነቲ ዘሕዝን ግጭታት ምእንቲ ከይነጋድዶን ኣዝዩ ኣገዳሲ ይበሉ ርእሰ ሊቃነ ጳጳሳት ብፍላይ ዩክሬይን ቃዛ ዞባታት ፍልስጤምን ሊባኖስን ኢራንን ከም ኣብነት ናይቲ ኣብ መንጎ ውግእን ሓደስቲ ቴክኖሎጂታትን ዘሎ ርክብ ኢሰብኣዊ ፍልቀት ዝተራእየሉ ኩነት እዩ ክብሉ ጠቒሶም ይርከቡ ቅዱስ ኣቦና ወሲኾም መጽናዕትን ምርምርን ወፍርታትን ብኣንጻራዊ ኣንፈት ይንቀሳቐስ ኣሎ ክብሉ እውን ኣመልከቱ እወ ንህይወት ብፍላይ ድማ እወ ንህይወት ንጹሓት እወ ንህይወት መንእሰያት እወ ንህይወትን ሰላምን ፍትሕን ቢሎም ዝጭድሩ ህዝብታት ንኹኑ እውን በሉ ቅዱስ ኣቦና ከም ዝገለጽዎ እቲ ኻልኣይ ናይ ሓባር ተጸምዶ ብዛዕባ ስነ ኣከባብያዊ ዕቃበ እዩ ዝነበረ ቅዱስ ኣቦና ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ኣከባቢ ዘሰናደውዎ ሰነድ ስቡህ ኣንተ ዓዋዲት መልእኽቲ ብምዝካር ኣብዚ እዋን እዚ ኣብ ስርዓት ኣከባብያዊ ኩነታት ኣየር ቅልውላው ዝፈጥር ዘሎ ሙቐት ንርኢ ኣለና ክብሉ ሓደ መጠንቀቕታ እውን ጠቒሶም ርእሰ ሊቃነ ጳጳሳት ልዮን ከም ዘመልከትዎ ልዕሊ 10 ዓመት ጸኒሑ ብዘይካ ጽቡቕ ድራኸን ነዚ ሸቶ እዚ ንምውቃዕን እተገብረ ጻዕርታትን እቲ ኹነታት እተመሓየሸ ኣይመስልን እዩ በሉ ኣብዚ መዳይ እዚ እቲ ርእሰ ሊቃነ ጳጳሳት ንመንእሰያት ካብ ገለልተይናነት ክወፁን ኢዶም ከይህቡን ኣብ ክንድኡስ ንቕልውላዋት ናብ ትንቢት ክቕይሩ ኣተባብዕዎም ኣስዕብ ኣቢሎም እውን ቅዱስነቶም ታሪኽ ንህይወት ካብ ኢምንቲ ዝፈጥር ከይወሰደ ዝህብ ንርእሱ ከይበለውን ብዘካፍል ኣምላኽ እዩ ዝዕቀብ ክብሉ ኣረጋገጹ ቅዱስ ኣቦና ወሲኾም ሎሚ እዚ ናይ ዋንነትን ዓሚልን ጸቕጥታት ንምብልሻው ናይ ትድሮ ዝበቁል ዘሎ ሓድሽ ነገር መሰረት ይተክል ኣሎ መጽናዕቲ ምምዕባል ፍትሒ ምሕላው ድማ ኣገዳሲ እዩ ክብሉ ኣተሓሳሰቡ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ንተምሃሮን መምህራንን ሰላም ንምስዓብ ምስ ቅዱስነቶም ሓቢሮም ክሰርሑ ዓደምዎም ንሓቀኛ ሰላም ዝዓዩ ሰብ ኢደ ጥበብ ኩኑ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ንምህናጽ ትሑታትን ጽኑዓትን ኣብ መንጎ ህዝብታት ስኒትን ንምድሪ ንምክልኻል ዝሰርሑ ንኹን እውን በሉ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ድማ ነዚ ንምግባር ምስትውዓልን ትብዓትን የድሊ በሉ ቅዱስ ኣቦና ልዮን ብፍላይ ናብ መምህራን እቲ መንበረ ጥበብ ምልስ ብምባል እዚ መንበረ ጥበብ ሳፒየንሳ ንዘመናት ኣብ ተነቃፍያ ተሓሳስባ ናይ ኣእምሮ ዝተፈጥረ መጽናዕትታትን ማእከል ፈተነን ኮይኑ ከም ዝተረኽበ ገለጹ ኣብዚ መዳይ እዚ መምህራን እዚ መንበረ ጥበብ ምስ ኣእምሮን ልብን መንእሰያት ፍረ ዘለዎ ርክብ ናይ ምምዕባል ሓላፍነትን መሰልን ከም ዘለዎም ኣዘኻኽርዎም ኣብ ተምሃሮኹም ክትተኣማመኑ እቲ ኣዝዩ ኣገዳሲ እዩ ብምባል እውን ኣጉልሑ እምበኣር ከስ ኩሉ ሳዕ ንገዛ ርእስኹም ሕተቱ ኣነ ንተምሃሮይ ኣኣምኖም ድየ እውን በሉ ብምባል ተማሕጸንዎም ብተወሳኺውን ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ትምህርቲ ሓደ ዓይነት ኣገልግሎት ፍቕሪ እዩ ብምባል ገሊጾም እዚ ኸኣ ምስ ሓደ ኣብ ባሕሪ ንዘሎ ስደተኛ ኣብ ጐደና ንዘሎ ድኻ ሰብ ወይ ከኣ ንተስፋ ዝቖረጸ ሕልና ምስ ምድሓን ኣመሳሲሎም ገለጽዎ ኣስዕባ ኣቢሎም እውን ምምህርና ክብሃል እንከሎ ንህይወት ደቂ ሰብ ኩሉ ሳዕ ኣብ ኩሉ ኩነታት ምፍቃርን ንተኽእሎታቱ ኣኽቢርካ ምርኣይን ማለት እዩ በሉ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ትምህርቲ ንልቢ መንእሰያት ክዛረብ እምበር ኣብ ኣእምሮዊ ፍልጠት ጥራይ ዘተኰረ ክኸውን ከም ዘይብሉ ገሊጾም ፍልጠት ናይ ሞያ ሸቶታት ንምውቃዕ ጥራይ ዘይኮነስ መን ምዃንና ንምፍላጥ እውን የገልግል እዩ በሉ ብዝርርባትን ልምምድን ምስ ከተማታት ብዘለዎም ርክብን ቴማታትን ከምኡውን ናይ ዝለዓለ ደረጃ መጽናዕትታት ተምሃሮ ብቐጻሊ ሓድሽ ድራኸታት ክረኽቡን ኣብ መንጎ መጽናዕትን ህይወትን ኣብ መንጎ መንገድታትን ሸቶታትን ስርዓት ከምጽኡ ከም ዝኽእሉ ኣዘኻኽርዎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣባኡ እተረኽቡ ኣባታዊ ጸሎቶም ቅድሚ ምርግጋጾም ሃዋርያዊ ቡራኬዎምን ቅድሚ ምክፋሎም ኣብ መንጎ ቤተ ክርስቲያንን ማሕበረሰብ ዝመንበረ ጥበብን ምልክት ሓድሽ ትምህርታዊ ሕብረት ንምዃን ከም ዝጽዕሩ ኣዘኻኽርዎም
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ውድብ ጸጥታን ምትሕብባርን ኤውሮጳ ብዛዕባ ምቅላስ ዕፀፋረስን ዝተወደበ ገበንን ኣማኪሉ ኣብ ዘዳለዉ ዓውደ ኣኼባ ተጋባእያን ኣብ ሃገረ ቫቲካን ዕለት 15 ግንቦት ተቐቢሎም ኣብ ዝስምዖም መደረ ኣገዳስነት ስርዓት ሕጊ ምክልኻል ገበ

0: ኳኑ ዘጉልሕ ከም ዝኾነ ኣዘኻኺሮም ቅዱስቲ መንበር ስርዓተ ሕግን ምክልኻል ገበንን ገበናዊ ጉዳያት ዝከታተል ቤት ፍርድን ብሓድነት ክዓዩ ዘለዎም ፅኑዕ እምነት ኣካፊሎም እዚ ረቑሕታት እዚ ንሓፈሻዊ ሰብኣዊ ማዕባለ ኣድላይ ምዃኑ ከም ዘጉልሑን ዝኾነ ይኹን ስልጣን ወይ ደረጃ ብዘየገድስ ክብረትን መሰላትን ካልኦት ማሕበረሰቦም ክጥሕስ መሰል ከም ዘለዎ ክዛረብ ኣይክእልን እዩ ቢሎም ሰበስልጣን ሕግን ዝሰፍሐ ሕብረተሰብን ኣድማሳዊ ሰብኣዊ መሰላት ብምኽባር ገበናዊ ንጥፈታት ንምክልኻል ክፅዕሩ ከም ዘለዎም ወሲኾም ብምሕባር እቲ ሕጊ ናይ ውልቀ ሰባት ፍቓዲና ድሌት ዘይኮነ ልውላዊ ኮይኑ እንተዘይቀፂሉ ዝኾነ ናይ ብሓቂ ፍትሓዊ ሕብረተሰብ ክፃወር ኣይክእልን እዩ። ዝኾነ ሰብ ወይ ጉጅለ ስልጣን ወይ ደረጃ ብዘየገድስ ክብርን መሰልን ካልኦት ወይ ናይ ማሕበረሰቦም ክግህዝ መሰል ኣለዎ ክብል ፈፂሙ ኣይክእልን ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ኣኽበርቲ ሕግን ሰፊሕ ሕብረተሰብን ኣድማሳዊ ሰብኣዊ መሰላት እናኣኽበሩ ገበናዊ ንጥፈታት ንምክልኻል ክሰርሑ ከም ዘለዎም ወሲኾም ብምዝኽኻር ርእሰ ሊቃነ ጳጳሳት ልዮን መበል 14 ቀፂሎም ፍትሒ ገበኔናታት ናብ ሕብረተሰብ መሊሶም ተዋሃይዶም ንክነብሩ ዘኽእል ክኸውን ኣለዎ። እዚ ፍትሒ ዝጠልቦ እውን እዩ። ፍትሒ ፅንዓትን ማሕራትን ስለ ዝሓትት ናይ ሓቂ ፍትሒ ብመቕፃዕቲ ጥራይ ክዓግበ ከም ዘይክእል ኣዘኻኺሮም ተመሳሳሊ ኣኽብሮት ንባሕርያዊ ክብሪ ነፍሶ ከፍ ሰብ እንኮላይ እቶም ገበን ዝፈፀሙ ንሞት ፍርዲ ስቅያት ከምኡ እውን ኩሉ ዓይነት ጨካን ወይ ዘዋርድ መቕፃዕቲ ንኸይጥቀሙ ዝኽልክል እዩ ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ኣብወልፊ ንዝወደ ቁስ ሰባት ንምሕጋዝ ኩሎ መዳያዊ መደባት ክካየድ ፃውዒት ኣቕሪቦም እዚ ድማ ሕክምናዊ ክንክን ስነ ኣእምራዊ ደገፍን ምሕዋይን ይህቦም ኣስዕብ ኣቢሎም እቶም ቀደም ውሉፋት ዝነበሩ ሰባት ካብ ጭቆና ዝመልኦ ስጉምትታትን መፍትሕታትን ዝርሕቕ ብዙሕ ስርዓት ዘለዎ ኣቀራርባ ብምጥቃም ነቲ ኣምላኽ ዝሃቦ ክብረት ከመባሓድሽ ክረኽብዎ ይኽእሉ እዮም ቢሎም ትምህርቲ ንቆልዑ ሓሽሽ ዘምፅኦ ኣዕናዊ ሳዕቤን ንኽፈልጡ ከም ዝሕግዞም እውን ኣስተብሂሎም ማሕበራዊ መራኸብታት ነዚ ሓደጋታት እዚ ቀሊል ዝገብሮ ሓደገይና ጉጉይ ሓበሬታ ኣብ ዝዝርግሐሉ እዋን ትምህርቲ ኣብ ውሽጢ ኣባይቲ ስድራ ክጅምርን ኣብ ቤት ትምህርቲ ክድልድልን ኣለዎ። እዚ ድማ ብዛዕባ እቲ ሓሽሽ ኣብ ሓንጎል ኣካል ብሕታዊ ኣካይዳ ከምኡ እውን ኣብ ሓባራዊ ረብሓ ማሕበረሰብ ዘስዕቦ ጎዳእ ሳዕቤን ቅኑዕ ስነ ፍልጠታዊ ግንዛቤ ከመሓላልፍ ኣለዎ እንክብሉ ኣብሪሆም እተወደበ ገበን ምክልኻልን ምቅላስን ድሕንነትን ፍትሓውን ርውእን ሕብረተሰብ ንምኽናፅ ኣገዳሲ መዳይ ምዃኑ ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዕዮ ኣኽበርቲ ሕግን ደያኑን ብምንኣድ ነቶም ብምኽንያት ሓላፍነቶም ሂወቶም መስዋዕቲ ዝገበሩ ወይ መጉዳእቲ ዝወረዶም ሰባት ድማ ዘኪሮም ኣቡመ ደምደምተ ርእሰ ሊቃነ ጳጳሳት ካቶሊካዊት ቤተ ክርስትያንን ኣቡመላዓለም ዝርከባ ብዙሓት ትካላት ቤተ ክርስትያን ምስ በርገሳዊ ማሕበረሰብ ብምትሕብባር ነቶም ብወልፍታት ዝሳቀዩ ሰባት ንምሕጋዝ ዝገብሮ ፃዕርታት ደጊሞም ብምርግጋፅ ብሓባር ኣብ ሓባራዊ ምክብባርን ሓባራዊ ሓላፍነትን ብምዃን ንሓባራዊ ጥቕምን ዘይጋሓስ ክብረትን ናይ ነፍስ ወከፍ ሰብ ብሓቂ ዘገልግል ስርዓታት ከነስፍሕ ንኽእል ኢና ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብ ቀዳመይቲ መዓልቲ ናይቲ ትምፃእ መንግስቲ ከብ ዝብል ቴማ ዝካየድ ዘሎ ዓለምለኻዊ መደብ ጸሎት ናይ ኢቁመናዊ ምንቅስቓስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ተሳተፍቲ ናይ ቪድዮ መልእኽቲ ኣመሓላለፉሎም ወንጌል ናይ ምክፋል ተልኽኦም ብምትብባዕ ድማ ስቕ ክንብል እንኽእለሉ ነገር ኣይኮነን ክብሉ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ከቅድምቲ መንግስትኻ ትምፃ ብዝብል ኣርእስቲ ዝካየድ ዘሎ ኢቁመናዊ መደብ ጸሎት ንዅሎም ተሳተፍቲ መንፈሳዊ ቅርበቶም ብምርግጋጽ ናይ ቪድዮ መልእኽቲ ለኣኽሎም። እቲ ካብ ዕለት 14 ክሳብ ዕለት 24 ግንቦት ዝካየድ ኣብ መላእ ዓለም ዝርከቡ ክርስትያን ካብ ሓሙስ በዓለ ዕርገት ጀሚሮም ክሳብ ሰንበት በዓለ ጰራቕሊጦስ ዘካይድዎ ናይ መደብ ጸሎት ምንቅስቓሳት እዩ። ብዙሓት ሰባት ንጐይታናን መድሓኒናን ኢየሱስ ክርስቶስ ምእንቲ ኽፈልጥዎ ብሓባር ክጽልዩ ዝዕድም ኢቁመናዊ መደብ ከዓ እዩ። መንግሥትኻ ትምጻእ ብ2016 ዓመተ ምህረት ተጀሚሩ ኣብ 85 እተፈላለየ ኣብያተ ክርስትያናትን ልምድታትን ዝርከብ ዳርጋ 900 ሃገራት ዓለም ዘጠቓልል ንልዕሊ 1 ሚልዮን ክርስትያን ምእመናን ዘካተት ኮይኑ እናዓበየ ዝኸይድ ዘሎ ምንቅስቓስ እዩ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 15 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ኣውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳን ንካቶሊካውያን ጳጳሳት ሃገረ ፓኪስታንን ብምኽንያት ናብ ቅዱስ መንበር ዝገብርዎ ዘለዉ ምብጻሕ ንልሂቅ ጳጳስ ሰበኻ ፊረንሰን ነበር ኣቦ መንበር ጳጳሳዊ ሽማግለ ስድራ ቤትን ዝኾኑ ንብፁ ካርዲናል ማቴዮ ማርያ ዙፒን ንምኽትል ዋና መሓዳሪ ናይ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ንኽብርቲ እናቴ ኒና ቤነዲክታ ክራፒችን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝደገሱን ድሕሪ ቐትሪ ድማ ንመስዋዕተ ቅዳሴ ስርዓተ ቕብሪ ብፁ ካርዲናል ትሽሪክ ከም ዘዕረጉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 15 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሓሙስ ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ዘካፈልዎ መደረ ርእሰ ሊቃነ ጳጳሳት ንዓለም ለኻዊ ኢቁመናዊ ምንቅስቓስ መንግስትኻ ትምጻእ ዘመሓላለፍዎ ናይ ቪድዮ መልእኽቲ ቅዱስ ኣቦና ንተሳተፍቲ ዓውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳ ተቐቢሎም ዘስምዕዎ መደረ ኣብ ከተማ ሮማ ዝካየድ ዘሎ ስነ ጥበባዊ ምርኢት ኩናት ቃዛ ብዓይኒ ህፃናት ዝቐረበ መደብ ኣብ ዝምልከቱ ኣርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጥበብ ሳፒየንሳ ሮማ ፍሉይ ጉስነታዊ ምብጻሕ ብምክያድ ንመንሰያት ካብ ገለልተኝነት ወፂኦም ናይ ሓቀይና ሰላም ሰብ ኢደ ጥበብ ክኾኑ ተማሕጸንዎም። ብዛዕባ እቲ እናዓበየ ዝኸይድ ዘሎ ወተሃደራዊ ውጻኢታት እውን ኣጠንቂቖም ከምኡ ውን ብዛዕባ ሓደጋታት ሰብ ዝሰርሖ ኣስተውዕሎት ኣብ ውግእ ኣተሓሳሲቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሓሙስ ዕለት 14 ግንቦት ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ኣብ ዝለገስዎ መደረ ናይ ሓቀይና ሰላም ሰብ ኢደ ጥበብ ኩኑ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ኣብ ምህናጽ ትሑታትን ጽኑዓትን ኩኑ ኣብ መንጎ ህዝብታትን ምድርን ስኒት ንምፍጣር እውን ዕየዩ ክብሉ ተላበውዎም። ቅዱስ ኣቦና ቅድሚ ሓሳባቶም ምክፋሎም ሓጺር ናይ ጸሎት ጊዜ ወሲዶም ቀጺሎም ድማ ንኣባላት ማሕበረሰብ እቲ መንበረ ጥበብ ሰላምታ ኣቕርቡሎም። ርእሰ ሊቃነ ጳጳሳት ልዮን ኣብ ዘካፈልዎ መደረ ምስ ማሕበረሰብ እዚ መንበረ ጥበብ ንኽራኸቡ ዝቐረበሎም ዕድመ ብዓብዪ ሓጐስ ከም እተቐበልዎ ብምግላጽ ነቲ መንበረ ጥበብ ኣብ ብዙሕ ዓውድታት ብሉፅ ማእከል ከም ዝኾነ ብምምጓስ ነቶም ትሑት ቁጠባዊ ሃብቲ ዘለዎምን ኣካለ ስንክልና ዘለዎምን ሰባት ንእሱራትን ከምኡ ውን ካብ ዞባታት ኩናት ዝሃደሙ ስደተኛታት ዕድል ትምህርቲ ክረኽቡ ዝገብሮ ዘሎ ቆራጽነት ኣፍልጦ ሃብሉ። ብፍላይ ድማ ቅዱስ ኣቦና ነቲ ኣብ መንጎ ናይ ሮማ ቤተ ክርስቲያንን መንበረ ጥበብ ሳፒየንሳን ካብ ቃዛ ንዝመጹ ናይ መንበረ ጥበብ ሰብኣዊ ኮሪደር ንምኽፋት ዝገበርዎ ስምምዕ ምስጋናዎም ገለጹ። ቅዱስነቶም ንልዕሊ ሓደ ዓመት ናይ ሮማ ጳጳስ ኮይኖም ድሕሪ ምግልጋሎም ብፍላይ ድማ ምስ ማሕበረሰብ መናብርተ ጥበባት ክራኸቡ ከም ዝደልዩን ብናይ ጓሳ ልቢ ድማ ፈለማ ንተምሃሮ ድሓር ከዓ ንመምሃራን ክዘራረብዎም ከም ዝደልዩ ገሊጾም። ርእሰ ሊቃነ ጳጳሳት ኣብቲ መንበረ ጥበብ ብዛዕባ ዝገበርዎ ምብጻሕን ከስተንትኑ ብመንገድታት እቲ ኮሌጅ በብመዓልቱ ብዙሓት መንእሰያት ከም ዝሳገሩን ንሓድሕዱ ዝጋጮ ስምዒታት ከም ዘለዎምን ገለጹ። ገለ ግዲ ዘይብሎምን ዘሕጉስን እዋናት ከም ዘሕልፉ እኳ እንተገለጹ በቲ ኣብ መላእ ዓለም ዝረአ ዘሎ ዓብዪ ዘይፍትሓዊ ተግባራት ከም ዝጭነቑ ግን ኣፍልጦ ሃብሉ። ኣብ መንጎ እዚ ሓቂ እዚ ቅዱስ ኣቦና ወሲኾም መጽናዕትን ዕርክነትን ምስ ክኢላታትን ሊቃውንትን ምርኻብ እቲ ኣብ መጽናዕቲ ንገብሮ ትብዓት ንተስፋ ሓዳስ ዓለም እዩ ዘረጋግጽ እውን በሉ። ርእሰ ሊቃነ ጳጳሳት ልዮን ነቶም ኣባኡ ተረኽቡ ተምሃሮ ብዛዕባ እቲ ምስ ቅዱስ ኣጐስጢኖስ መንፈሳዊ ኣቦኦም ዘለዎም መንፈሳዊ ምትእስሳር እውን ኣዘኻኽርዎም። ቅዱስ ኣጐስጢኖስ ከቢድ ጌጋታት ዝገበረ ግን ከዓ ንጽባቐን ጥበብን ዝነበሮ ፍቕሪ ፈጺሙ ዘየጥፍአ ብምዃኑ نتبابن حقن من داي عرفت زي نبرو من سي من بارو أزخاخروهم رسالي كان با باسات وسيخوم كدمت آخيبا كابتم هارو با أمايت زغوط صرح التوتات بمقبال كم التحقسو نعمل كتولهم نخول لاتوم كم اللسولهم كم زي كلو بمقلاس دما نتوم تم هارو هلاو نايتي أبت منبرت بابزركب كفل هواري أو قسنت نزم خنيات زي كم مخوانو أزخاخروهم الزخاء امنت مسحطو تاتكم زقات املو بوتا مخانوون عمل كتولوم رسالي كان با باسات ليون وسيخوم بزعبات اللومين بزوحات من سيات زقات امم زلو نايهي واتك عالسك الزاربون كلو بزوحات من سيات يساقيو مهلاوم كنحب يبلنان بلو رسالي كان با باسات كتسيلوم نتي ناي من سيات تسبيت زن صبارق كموون نغنفتسمو زقربلنا ساقطي بمتكاس نسبات نام ميزاناوك امر زورد وددرن نزكونتات زقاددن نابچنكت زدربيانان تزابع سرعات اسفح في حوزرلو حاسوتيو كبلوون غلصولوم كدوس عبونا وسيخوم نتوم تمهارو ميزاناوك امر كم زي كونون فلوي كبر كم زلو ومن عرقاقصولوم رسالي كان با باسات ليون نمن سيات بغط تانك زاربوهم زمناو حمام نسخا مني خازب الحطو كم زحطت بمقلاص زحطو زيا سقيلنا ناملاخ نحطو مخوانا قليصوم قزار سنا مخوان ناي نفس وكف سبعين ناي نفس وكف سبعيتن مللي عمامي يبلو أسعبا بيلوم دما نحنا بعلنا تراي كن ملسو النخو الحطو كوان تخونا نبيننا كن ملسو زي نخو الحطو خايو بمبال دكسب بركباتنا كم نقررز أقلحو رسالي كان باباسات نابتم عبيت ولدوتات ملس بمبال دما اتي اب منسيات زلو حمام انتاي عينت عالمينا انقدف زلونا كبلو حاتتو قدوس عبونا عمدر ام زلو مزلو عالم بوقئن بقالات وقئن تبلاشي يزلو بمبال زتا سمعهم قاهي قليصهم زدمان محبراو ركبات كاب جيو بولوتيكاو درجة نابتحتي زورد امكنياوي بكلا كبلو قلصوو رسالي كان باباسات كتسيلوم بفلايتي اما بالعسرا كفل زمن زقات اما زحزن فتسامي كرسا عيبلون كبلو آتنكيقوم رسالي كان باباسات ليون كم زقلصوو اتوم قدمي زنبرو رسالي كان باباسات فرانشيسكو داقم وق اي هالو زبل جرحو بمدققام عب الباب من سيات زنبر فتح زلوو منفساو كيدان نخن مسرت ايوم زدفافونا زنبرو بلو عب زحالف عامت عب ملا عالم بفلايكا عب يوروبا زكايد زلو وتهدراوي وطايتات عزيو كم زوسخة كدوس عبونا قليصوم وتهدراوي مكل خالن وطرتن زي مرقاقاين زوسخ عب تمهرتن تعنان زقبر وفري زداخمن عب ديبلوماسي زلوو متأممان زقنسن كموون نحباراو ربحا زي قدسن نتوم هاب تامات راي زبلتسق داقم معتاقيل ناينا انسووعو كبلوون اتنققو بتوسخون رسالي كان باباسات ليون حبرت سب أب وتهدراون سيبلاون عودتات بزعبا معبلنا التقاق ما سبز سرحو أستو علوتن نقوحات كنكوون كمزلنا أتريروم تزاربو زب فلاي نمرجعتات دك سب كاب تحتات النت من انت خيوطوم نتي زحزن قجتات من انت كينك قاددون أزيو أقداسي يبلو رسالي كان باباسات بفلاي يوكرين كازا زباتات فلسطيمن ليبانوسن إيرانن كم أبنت نايتي أم منغو وقين حدستي تكنولوجي تاتن زلو ركب إيساب آوي فلقات زترا إيلو كونتي يكبلو تغيسوم يركبو كدوس عبونا وسيخوم مصنعتن مرمرن وفرتاتن بانس عراوي أنفتين كساقسالو كبلو ونعمل كتو أواني هيوات بفلاي دما أواني هيواتن صحات أواني هيوات من سيات أواني هيواتن سلامن فتحن بيلوم زيج الدرو هزبتات نخونوون بلو كدوس عبونا كم زغلصو اتخال ايناي حبار تصمدو بزعباسن اكبابياو عقابه يوزنبره كدوس عبونا نتر زلي كانا باباسات فرانشيسكو بزعبا اكبابي زسنادو سند صبوه انت عواديت ملخت بمذكار ابزوان زي ابسرعات اكبابياو كونتات عير قلولاو زفطر زلو موقات نرئلنا كبلو حدمه تنقطاون تقيسوم رسالي كان باباسات ليون كم زملكتو ليلة عصر تعامد صنيحو بزيكا صبوق دراخن نزشتو زي نموقعن التقبرة صعرتاتن تخونتات التمحايشة اي مسلن يبلو عبزما دايزي اترسالي كان باباسات نمانسيات كاب قلل تينانت كوصون ايدوم كيهبون اب كندوس نقلو لاوات ناب تنبيت كغيرو التبابعوهم أسعب بيلومون كدوسناتهم تاريخ نهيوات كاب إيمن تزفتر كي وسادة زهب نرسو كي بلوون بزكاف الأملاخ يوزعك كاب كبلو الرقاقصو كدوس عبونا وسيخوم لومي الزنايوان النتن عميلن ساقطتات ንምብልሻው ናይ ትድሮ ዝበቁል ዘሎ ሓድሽ ነገር መሰረት ይተክል ኣሎ መጽናዕቲ ምምዕባል ፍትሒ ምሕላው ድማ ኣገዳሲ እዩ ክብሉ ኣተሓሳሰቡ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ንተምሃሮን መምህራንን ሰላም ንምስዓብ ምስ ቅዱስነቶም ሓቢሮም ክሰርሑ ዓደምዎም ንሓቀኛ ሰላም ዝዓዩ ሰብ ኢደ ጥበብ ኩኑ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ንምህናጽ ትሑታትን ጽኑዓትን ኣብ መንጎ ህዝብታት ስኒትን ንምድሪ ንምክልኻል ዝሰርሑ ንኹን እውን በሉ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ድማ ነዚ ንምግባር ምስትውዓልን ትብዓትን የድሊ በሉ ቅዱስ ኣቦና ልዮን ብፍላይ ናብ መምህራን እቲ መንበረ ጥበብ ምልስ ብምባል እዚ መንበረ ጥበብ ሳፒየንሳ ንዘመናት ኣብ ተነቃፊ ኣተሓሳስባ ናይ ኣእምሮ ዝተፈጥረ መጽናዕትታትን ማእከል ፈተነን ኮይኑ ከም ዝተረኽበ ገለጹ ኣብዚ መዳይ እዚ መምህራን እዚ መንበረ ጥበብ ምስ ኣእምሮን ልብን መንእሰያት ፍረ ዘለዎ ርክብ ናይ ምምዕባል ሓላፍነትን መሰልን ከም ዘለዎም ኣዘኻኽርዎም ኣብ ተምሃሮኹም ክትተኣማመኑ እቲ ኣዝዩ ኣገዳሲ እዩ ብምባል እውን ኣጉልሑ እምበኣር ከስ ኩሉ ሳዕ ንገዛእ ርእስኹም ሕተቱ ኣነ ንተምሃሮይ ኣእምኖም ድየውን በሉ ብምባል ተማሕጸንዎም ብተወሳኺ እውን ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ትምህርቲ ሓደ ዓይነት ኣገልግሎት ፍቕሪ እዩ ብምባል ገሊጾም እዚ ኸኣ ምስ ሓደ ኣብ ባሕሪ ንዘሎ ስደተኛ ኣብ ጐደና ንዘሎ ድኻ ሰብ ወይ ከኣ ንተስፋ ዝቖረጸ ሕልና ምስ ምድሓን ኣመሳሲሎም ገለጽዎ ኣስዕብ ኣቢሎም እውን ምምህርና ክብሃል እንከሎ ንህይወት ደቂ ሰብ ኩሉ ሳዕ ኣብ ኩሉ ኩነታት ምፍቃርን ንተኽእሎታቱ ኣኽቢርካ ምርኣይን ማለት እዩ በሉ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ትምህርቲ ንልቢ መንእሰያት ክዛረብ እምበር ኣብ ኣእምሮዊ ፍልጠት ጥራይ ዘተኰረ ክኸውን ከም ዘይብሉ ገሊጾም ፍልጠት ናይ ሞያ ሸቶታት ንምውቃዕ ጥራይ ዘይኮነስ መን ምዃንና ንምፍላጥ እውን የገልግል እዩ በሉ ብዝርርባትን ልምምድን ምስ ከተማታት ብዘለዎም ርክብን ቴማታትን ከምኡውን ናይ ዝለዓለ ደረጃ መጽናዕትታት ተምሃሮ ብቐጻሊ ሓድሽ ድራኸታት ክረኽቡን ኣብ መንጎ መጽናዕትን ህይወትን ኣብ መንጎ መንገድታትን ሸቶታትን ስርዓት ከምጽኡ ከም ዝኽእሉ ኣዘኻኽርዎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣባኡ እተረኽቡ ኣባታዊ ጸሎቶም ቅድሚ ምርግጋጾም ሓዋርያዊ ቡራኬዎምን ቅድሚ ምክፋሎም ኣብ መንጎ ቤተ ክርስቲያንን ማሕበረሰብ ዝመንበረ ጥበብን ምልክት ሓድሽ ትምህርታዊ ሕብረት ንምዃን ከም ዝጽዕሩ ኣዘኻኽርዎም
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ውድብ ጸጥታን ምትሕብባርን ኤውሮጳ ብዛዕባ ምቅላጽ ዕፀፋ ርእስን ዝተወደበ ገበንን ኣማኪሉ ኣብ ዘዳለዉ ዓውደ ኣኼባ ተጋባእያን ኣብ ሃገረ ቫቲካን ዕለት 15 ግንቦት ተቐቢሎም ኣብ ዝስምዖም መደረ ኣገዳስነት ስርዓት ሕጊ ምክልኻል ገበንን ማሕበራዊ ደገፍነቶም ብመዓት ዘይሕጋዊ ዕፀፋ ርእስ ዝሳቀዩ ሰባት ከም ዘጉልሑ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 15 ግንቦት ቦት ምስቶም እቲ መላእ ሃገራት ኤውሮፓን ሰሜን ኣሜሪካን ማእከላይ እስያን ዝርከባ 57 ሃገራት ዝሓቁፍ ውድብ ጸጥታን ምትሕብባርን ኤውሮፓ ኣብ ዘዳለዎ ካልኣይ ጉባኤ ኣንጻር ዕፀፋርስን ዝተወደበ ገበንን ተጋባእያን ተቐቢሎም ኣብ ዘስምዖም መደረ እቲ ዓውደ ኣኼባ መዓት ዕፀፋርስን ከምኡውን ንመጻኢ ሕብረተሰብና ኣብ ሓደጋ ዘእቱ ናይ ገበነይናታት መራኸብታት ንምቅላስ ኣድላይ ምዃኑ ዘጉልሕ ከም ዝኾነ ኣዘኻኺሮም ቅዱስቲ መንበር ስርዓተ ሕግን ምክልኻል ገበንን ገበናዊ ጉዳያት ዝከታተል ቤት ፍርድን ብሓድነት ክዓዩ ዘለዎም ጽኑዕ እምነት ኣካፊሎም እዚ ረቑሕታት እዚ ንሓፈሻዊ ሰብኣዊ ምዕባለ ኣድላይ ምዃኑ ከም ዘጉልሑን ዝኾነ ይኹን ስልጣን ወይ ደረጃ ብዘየገድስ ክብረትን መሰላትን ካልኦት ማሕበረሰቦም ክጥሕስ መሰል ከም ዘለዎ ክዛረብ ኣይክእልን እዩ ቢሎም ሰበ ስልጣን ሕግን ዝሰፍሐ ሕብረተሰብን ኣድማሳዊ ሰብኣዊ መሰላት ብምኽባር ገበናዊ ንጥፈታት ንምክልኻል ክፅዕሩ ከም ዘለዎም ወሲኾም ብምሕባር እቲ ሕጊ ናይ ውልቀ ሰባት ፍቓዲና ድሌት ዘይኮነ ልውላዊ ኮይኑ እንተዘይቀጺሉ ዝኾነ ናይ ብሓቂ ፍትሓዊ ሕብረተሰብ ክጻወር ኣይክእልን እዩ ዝኾነ ሰብ ወይ ጉጅለ ስልጣን ወይ ደረጃ ብዘየገድስ ክብርን መሰልን ካልኦት ወይ ናይ ማሕበረሰቦም ክግህዝ መሰል ኣለዎ ክብል ፈጺሙ ኣይክእልን ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ኣኽበርቲ ሕግን ሰፊሕ ሕብረተሰብን ኣድማሳዊ ሰብኣዊ መሰላት እናኣኽበሩ ገበናዊ ንጥፈታት ንምክልኻል ክሰርሑ ከም ዘለዎም ወሲኾም ብምዝኽኻር ርእሰ ሊቃነ ጳጳሳት ልዮን መበል 14 ቀጺሎም ፍትሒ ገበነናታት ናብ ሕብረተሰብ ተመሊሶም ተዋሃይዶም ንኽነብሩ ዘኽእል ክኸውን ኣለዎ። እዚ ፍትሒ ዝጠልቦ እውን እዩ። ፍትሒ ጽንዓትን ማሕረትን ስለ ዝሓትት ናይ ሓቂ ፍትሒ ብመቕጻዕቲ ጥራይ ክዓግበ ከም ዘይክእል ኣዘኻኺሮም ተመሳሳሊ ኣኽብሮት ንባሕርያዊ ክብሪ ነፍሶ ከፍ ሰብ እንኮላይ እቶም ገበን ዝፈጸሙ ንሞት ፍርዲ ስቅያት ከምኡ እውን ኩሉ ዓይነት ጨካን ወይ ዘዋርድ መቕጻዕቲ ንኸይጥቀሙ ዝኽልክል እዩ ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ኣብ ወልፊ ንዝኸዶ ቁስ ሰባት ንምሕጋዝ ኩሉ መድያዊ መደባት ክካየድ ፃውዒት ኣቕሪቦም እዚ ድማ ሕክምናዊ ክንክን ስነ ኣእምራዊ ደገፍን ምሕዋይን ይህቦም ኣስዕብ ኣቢሎም እቶም ቀደም ውሉፋት ዝነበሩ ሰባት ካብ ጭቆና ዝመልኦ ስጉምትታትን መፍትሕታትን ዝርሕቕ ብዙሕ ስርዓት ዘለዎ ኣቀራርባ ብምጥቃም ነቲ ኣምላኽ ዝሃቦ ክብረት ከመብሓድሽ ክረኽብዎ ይኽእሉ እዮም ቢሎም ትምህርቲ ንቆልዑ ሓሽሽ ዘምፅኦ ኣዕናዊ ሳዕቤን ንኽፈልጡ ከም ዝሕግዞም እውን ኣስተብሂሎም ማሕበራዊ መራኸብታት ነዚ ሓደጋታት እዚ ቀሊል ዝገብሮ ሓደገይና ጉጉይ ሓበሬታ ኣብ ዝዝርግሓሉ እዋን ትምህርቲ ኣብ ውሽጢ ኣባይቲ ስድራ ክጅምርን ኣብ ቤት ትምህርቲ ክድልድልን ኣለዎ። እዚ ድማ ብዛዕባ እቲ ሓሽሽ ኣብ ሓንጎል ኣካል ብሕታዊ ኣካይዳ ከምኡ እውን ኣብ ሓባራዊ ረብሓ ማሕበረሰብ ዘስዕቦ ጎዳኢ ሳዕቤን ቅኑዕ ስነፍልጠታዊ ግንዛቤ ከመሓላልፍ ኣለዎ እንክብሉ ኣብሪሆም እተወደበ ገበን ምክልኻልን ምቅላስን ድሕንነትን ፍትሓውን ርውን ሕብረተሰብ ንምኽናፅ ኣገዳሲ መዳይ ምዃኑ ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንዕዮ ኣኽበርቲ ሕግን ደያኑን ብምንኣድ ነቶም ብምኽንያት ሓላፍነቶም ሂወቶም መስዋዕቲ ዝገበሩ ወይ መጉዳእቲ ዝወረዶም ሰባት ድማ ዘኪሮም ኣብ መደምደምታ ርእሰ ሊቃነ ጳጳሳት ካቶሊካዊት ቤተ ክርስትያንን ኣብ መላእ ዓለም ዝርከባ ብዙሓት ትካላት ቤተ ክርስትያን ምስ በርገሳዊ ማሕበረሰብ ብምትሕብባር ነቶም ብወልፍታት ዝሳቀዩ ሰባት ንምሕጋዝ ዝገብሮ ፃዕርታት ደጊሞም ብምርግጋፅ ብሓባር ኣብ ሓባራዊ ምክብባርን ሓባራዊ ሓላፍነትን ብምዃን ንሓባራዊ ጥቕምን ዘይጋሓስ ክብረትን ናይ ነፍሲ ወከፍ ሰብ ብሓቂ ዘገልግል ስርዓታት ከነስፍሕ ንኽእል ኢና ከም ዝበሉ ዜና ቫቲካን ኣፍሊጡ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብ ቀዳመይቲ መዓልቲ ናይቲ ትምጻእ መንግስቲ ከብ ዝብል ቴማ ዝካየድ ዘሎ ዓለም ለኻዊ መደብ ጸሎት ናይ ኢቁመናዊ ምንቅስቓስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቶም ተሳተፍቲ ናይ ቪድዮ መልእኽቲ ኣመሓላለፉሎም ወንጌል ናይ ምክፋል ተልኽኦም ብምትብባዕ ድማ ስቕ ክንብል እንኽእለሉ ነገር ኣይኮነን ክብሉ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከቅድምቲ መንግስትኻ ትምጻ ብዝብል ኣርእስቲ ዝካየድ ዘሎ ኢቁመናዊ መደብ ጸሎት ንዅሎም ተሳተፍቲ መንፈሳዊ ቅርበቶም ብምርግጋጽ ናይ ቪድዮ መልእኽቲ ለኣኽሎም። እቲ ካብ ዕለት 14 ክሳብ ዕለት 24 ግንቦት ዝካየድ ኣብ መላእ ዓለም ዝርከቡ ክርስትያን ካብ ሓሙስ በዓለ ዕርገት ጀሚሮም ክሳብ ሰንበት በዓለ ጰራቕሊጦስ ዘካይድዎ ናይ መደብ ጸሎት ምንቅስቓሳት እዩ። ብዙሓት ሰባት ንጐይታናን መድሓኒናን ኢየሱስ ክርስቶስ ምእንቲ ኽፈልጥዎ ብሓባር ክጽልዩ ዝዕድም ኢቁመናዊ መደብ ከኣዩ። መንግሥትኻ ትምጻእ ብ2016 ዓመተ ምህረት ተጀሚሩ ኣብ 85 እተፈላለየ ኣብያተ ክርስትያናትን ልምድታትን ዝርከብ ዳርጋ 90 ሚእታዊት ሃገራት ዓለም ዘጠቓልል ንልዕሊ 1,000,000 ክርስትያን ምእመናን ዘካተት ኮይኑ እናዓበየ ዝኸይድ ዘሎ ምንቅስቓስ እዩ። ርእሰ ሊቃነ ጳጳሳት ኣብቲ ዘመሓላለፍዎ ናይ ቪድዮ መልእኽቲ ብዛዕባ እቲ ኣብ ዘመነ ምጽኣት ንኣማኑኤል ንዝብል ትውፊታዊ ሓረግ ብምጥቃስ ኣስተንተኑ። በዚ ኸምዚ ክርስትያን ምእመናን ነቲ ትንቢት ኢሳይያስ ዝጠቕሶ ማለት ልደት ኣማኑኤል ኣባና ኣብዚ ዘመን እዚ ክፍጸም ጻውዒት ኣቕሪቦም። እዚ ኸዓ ኣምላኽ ምሳና እዩ ማለት ክንዲ ዝኾነ እዩ። ኣብ ብምሉእ እቲ ናይ ምጽባይ ዘመን ርእሰ ሊቃነ ጳጳሳት ሊዮን ከም ዘመልከትዎ መዝሙርናን ምህለላናን ኣምላኽ ኣብ መንጎና ክርከብ ካብ ሓጢኣትን ካብ ኩሉ ክጐዳእና ዝኽእል ነገራት ከድሕነና ብኸመይ ብህጹጽ ከም ዘድልየና ዘመልክት እዩ። ኣምላኽ ነቲ ኣብ ውሽጥና ኮነ ኣብ ዓለም ዘሎ ተሰብረ ኩነትና ከሕውዮ ከም ዝመጽእ እውን ገለጹ። ኣምላኽ ኩሉ ዝኽእልን መልእልቲ ሓያላን ምዃኑን ንፈልጥ እኳ እንተኾንና ብሓቂ ምሳና ክኸውን ክልምኖ ትብዓት ኣለና። ርሑቕ ዘይኮነስ ቀረባዩ ድማ ይብሉ ቅዱስነቶም። ይኹን እምበር ሓደ ጊዜ ኣምላኽ ከም ዘድልየናን ንሱ ጥራይ ንትምኒትናን ውሽጣዊ ህውከትናን ከዕግቦ ከም ዝኽእልን ንርስዕ ኢና። አምላክ በሰብአውነት ኢየሱስ ክርስቶስ በስጋ ክረኽበና ወሪዱዩ ሕጅውን ብቅዱስ መንፈሱ ምሳናሎ በሉ አብዘን 50 መዓልታት ዘመነ ትንሣኤ እታ ሃሌሉያ ትብል ቃል ናይዝ ዘመን እዚ መዝሙርን ትንሣኤ ጐይታናን መድኃኒናን ኢየሱስ ክርስቶስ ውዳሴን ምስጋናን እነቕርበላ መንገዲ እያ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ገና ኣምላኽ ምሳናዩ ብምባል ድሕሪ ትንሣኤኡ ናይ ቀረባ ኣዕሩኹ እውን ከይተረፉ ብዙሕ ጊዜ ከም ዘየለለይዎ እውን ኣመልከቱ ጐይታናን መድኃኒናን ኢየሱስ ክርስቶስ ናብቲ ኣብ ሰማይ ዘሎ ኣቦ እኳ እንተ ተመልሰ ዘኽታማት ገይሩ ኣይሓደገናን ብውህበት ቅዱስ መንፈስ ኣቢሉ ምስ ኵላትና ኣብ ቤተ ክርስቲያን ይነብር ኣሎ ቅዱስ ኣቦና ወሲኾም ክርስቶስ ቀጺሉ ንዓና ኵሉ ነገር እዩ ኣባኡ ኸዓ ምልኣት ህይወትን ትርጉምን ንረክብ ኢና እዚ ውህበት እዚ ንገዛ ርእስና ጥራይ ክንሕዞ ዘይንኽእል ነገር ምዃኑ እውን ኣጕልሑ ኣብ ክንድኡስ ብትብዓት ክንሰብኮ እዩ ዘለልና በሉ እታ መንግሥትኻ ትምጻእ እትብል ቃል ነቲ ብስራት ክነካፍልን ካልኦት እውን ነታ ኣብ ኢየሱስ እተገልጸት ምድሓን ሓራ እትገብርን ፍቕሪ ኣምላኽ ምእንቲ ኽረኽቡ ንኽንቅጽል ምቹ ኣጋጣሚ ትኸፍተልና እያ በሉ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ነቲ ኣብዚ ዓመት እዚ ኣብ ዋዜማ በዓለ ትንሣኤ ዘካፈልዎ ስብከቶም ብምዝካር ናይ ቪድዮ መልእኽቶም ዛዘሙ እቲ ክንምስክረሉ ንደሊ ምርኻብ ብቓላት እምነትን ብግብሪ ሰናይን ብንኸናፍርና እንውጆ ሃሌሉያ ብሕይወትና ምምዝማር ኢና እንገብሮ በሉ ልክዕ ከምተን ኣብ ሰንበት ዕለተ ፋሲካ ኣብ ወንጌል ዝዝንተዋ ኣንስቲ ይብሉ ቅዱስ ኣቦና ኣብ መላእ ዓለም ንዘለዉ ሰባት ወንጌል ንምብሳር ተበጊስና ባህጊ ክህልወና ከም ዘለዎ ይገልጹ ንሕና እውን ከም ብዙሓት ሰባት መጠን ሰላምን ሓድነትን ዝመልኣ ነዚ ሓዳስ ዓለም ህይወት ክንህባ ንኽእል ኢና ብዙሓት ክርስቲያን ምእመናን እኳ እንተሃለዉ ክርስቶስ ሓደ እዩ እሞ ሓደ ህዝቢ ንኹን ርእሰ ሊቃነ ጳጳሳት መልእኽቶም ቅድሚ ምዝዛሞም ሃዋርያዊ ቡራኬኦም ብምክፋል ኣብ ልዕሊ ዅሉ ወዲ ሰብ ብዙሕ በረኸት ክወርድ ጸልዮም
1: እዚ ዜና ቫቲካን እዩ ኣብ ከተማ ሮማ ስነ ጥበባዊ ምርኢት ዛንታ ኩናት ቃዛ ብዓይነ ህፃናት ብዝተፈላለዩ ስእልታት ግጥምታትን ብምስማዕ ርእየትን ተሰኒ ከም ዝቐረበን እዚ ምርኢት እዚ ድማ ኣብ መንጎ ዕንወትን ዝኽርን ናፍቆትን መጻእን ህልውን ንሕሉፍን ዘስተንትን ዓሚቕ ጉዕዞ ምዃኑ ዜና ቫቲካን ኣፍሊጡ እዚ ካብ ዕለት 14 ግንቦት ክሳብ ዕለት 28 ሰነ 2026 ዓመተ ምሕረት ሮማ ኣብ ዝርከብ ህንፃ ሜሩላና ዝቐረበ ምርኢት ቆልዑ ብኸመይ ይንቀሳቀሱ ዝብል ቁም ሓሳብ ዝገበረን ቆልዑ ቃዛ ናይ ሰላም መልእኽቶም ዘቃልሕን ኣጠማምታ ቆልዑ ቃዛ ምስክርን ዝኽርን ዝኾነሉን በዚ ከይተሓፅረ ድማ ክስማዕ ፃውዒት ምዃኑ ዘረጋግፅ እዩ እዚ ስነ ጥበባዊ ምርኢት እዚ ናይ ባሕልን ትምህርትን ዝሓሊ ናይ ቅዱስቲ መንበር ላዕላ ቤት ፅሕፈት ከምኡ እውን ናይ ቅዱስቲ መንበር መራኸቢ ብዙሕን ጉዳይ ዝሓሊ ላዕላ ቤት ፅሕፈት ዝድገፍ ኮይኑ እቲ ምርኢት ነቶም ኣብ መንጎ እቲ ንመዓልታዊ ሂወት ዝቕይር ዘሎ ግጭትና ዓበይ ዝኸዱ ዘለዉ ቆልዑ ክብረትን መሕሳብን ንምምላስ ዝፅዕሪ ከም ዝኾነን ይኹን እምበር ብዛዕባ ቆልዑ ቃዛ ዝዛረበ ምርኢት እውን እንተኾነ መልእኽቱ ግና ኩላዊ እዩ ምኽንያቱ ቆልዑ ኣብ ኩሉ ቦታታት ስለ ዝርከቡ ነፍሲ ወከፍ ውግእ ኣንጻር ህፃናት ዝካየድ ውግእ እዩ እዚ ድማ እቲ ንህፃናት ዝሓሊ ናይ ውድብ ሕብራት ሃገራት ትካል ዝመርሕ መትከል እዩ ስለዚ ንቕሓት ንምዕባይ ዝሕግዝ ኮይኑ ኩነታት ህፃናት ቃዛ ኣድማሳዊ መልእኽቲ ሰላም ምስማዕን ሰብኣውነትን ብምትሕልላፍ መራኸቢ ድልድል ንኽህነት ዘተባብዐ እዩ ቆልዑ መብዛሕትኡ ግዜ ግዳያት ናይቲ ክፃውሮ ዘይመረፁ ክውንነት እዮም ክውንነትን መፃእን ተስፋን ህፃናት ማእከል ምግባር መገዲ ሰላም ምስዓብ ምዃኑ ዘረጋግፅ ምርኢት እዩ እቲ ብዓይነ ህፃናት ዝቐርብ ታሪክ ኩናት ናይ ኩናት መዓቲ ጥራሕ ዝገልፅ ዘይኮነስ ኣብ ውሽጢ ስቡር ኩነታት ዘሎ ሓይሊ ሂወት ዝሕብር እዩ እቲ ምርኢት ቃላት ወይ ድማ ስምዒታዊ ኣይኮነን ክውንነት ብስእሊ ዘቐርብ እቲ ታሪክ ቆልዑ ነናሓድሕዶም ብኸመይ ይራኸቡ ሕልምታቶም እንታይ ምዃኑ ካብ ገዛእ ርእሶም ኣዝዩ ዝዓቢ ክውንነት ክገጥሞም እንከሎ ስምዒታቶም ከይተረፈ ብኸመይ ይዓብጥዎ ኣብ ውሽጦም ከም ዝቐ ኣብርዎ ዘነፅር ኮይኑ በዚ ከምዚ ንእስነት ንህልው ንምትርጓም መረፅን ይኸውን ኣቀራርባ እቲ ምርኢት ነዚ ስምዒታዊ ወጥሪ ዘጉልሕ ኮይኑ ኣብ መንጎ ፅልዋን ቅርበትን ኣብ መንጎ ውልቃዊ ተመክሮን ሓባራዊ ሸነኽን ቀጻሊ ዘተዘርአይ ክብሪ ወዲ ሰብ ኣብ ኣቃልቦ ህዝቢ ማእከል ዝኾነሉ ሃዋህ ኣብ ምፍጣር ኩሉ ኣበርክቶ ብምግባር ሓላፍነት ኩሉ ዘበራብር እዩ ጎኒ ጎኒ እቲ ዝቐረበ ምስልታት ኣሳእልን ምስ ማዕርእየትን ካብ ዕለት 7 ጥቅምቲ ክሳብ ሕጂ ህፃናት ኣብ ቐዛ ዝተፃሕፉ ጭቡጥን ሓቀናን ናይ ህወት ግጥሚ እያቶም ቃላት ነቶም ስእልታት ይገልፁን ቄሰኒዩ ከም ዘለዉ ድማ የቕርብ ብተወሳኺ ቦታታት ዝኽርን ፍርሐን ናፍቆትን ዝኸፍት ህቡረ ድምፂ ይፈጥር ኣብ ልዕሊ እዚ ስእልታት ነቲ ካብ ምጅማር እቲ ግጭት ክሳብ ሎሚ ኣብ ቐዛ ዝተመከሮ ክውንነት ካብ ውሽጢ ዝሰነደ ኮይኑ ነቲ ምርኢት ብዓይኒ ዝረአ ዛንታ ብዝያዳ ይገልጽ እቲ ምርኢት ስነ ጥበብ ከም ምሳልያዊ መግለፂ ገይሩ ዘቕርብ ኣበርክቶኡ ዝያዳ ምስላዊ ቅዲ ዘለዎን ስእላዊ ቋንቋ ዘተኣታቱ ኮይኑ ንመገዲ ምርኢት ዘየቋርፅ ግን ከዓ ስምዒታዊ ድምፂ ዝሕይል እዩ ክውንነት ኣብ ቅድሚ ዓይንኻ ዘቕርብ ብፍላይ እቲ ክውንነት ኣብ የዕንቲ ቆልዓ ዝጥምታኻን ዋላ ብዘይፍላጥ ንኩሉ ኣብ ውሽጦም ዘረዳእ ኣዕንቲ ምስዝህልዋ ንርእስኻ ቅድሚ ህያዋን ፍጡራት ኣማራፂ ዘይብሎም ቆልዑ ከም እትረክብ ዝገብር ንሓደ ኩነታት ጥራይ ኣይኮነን ዝገልጽ ነቲ ኩነታት እቲ ዝዕዘበሉ ኣገባብ ኣብ ሕቶ ዘእቱ ኮይኑ ብመንፅር ቁልዕነት ኣቢሉ እዩ ዘቕርቦ ብተወሳኺ ንበጻሕቲ ዘሰኒ ምዕባይ እንታይ ማለት እዩ ዝብል ሓደ ዓበ ሕቶ ዘቐርብ ምዃኑ ዜና ቫቲካን ይሕብር ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@sbc.vae ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس